0: DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰላም ጤና ይስጥልን ውድ አድማጮች እንደምን አላችሁ? የዛሬው ስርጭታችን እንሆ ተጀመረ። ከስርጭቱ ጋር አብራችሁ መቆየው ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ። ስርጭታችንን በሳተላይት በኢትዮሳት ወይም NSS 12 በ10985 ነጥብ 0 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ትችላላችሁ። በኢንተርኔት ለምትከታተሉን ደግሞ የተለያዩ አማራጮች አሉን። DW አምሃሪክ ብላችሁ በዩቲዩብ በቴሌግራም እና በዋናው ድረገጻችን ብትፈልጉን የቀጥታ ስርጭታችንን ማድመጥ ትችላላችሁ። የዓለም ዜና ሽዋይ የለገሰ ታስደምጠናለች። በዛሬው የዜና መጽሐፋችን ደግሞ በፓርቲ ምክትል ሊቀመንበር የሚመራው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ክፋይ ምርጫ ቦርድ የዜጎችን መሰረታዊ የሰብአዊና ዲሞክራሲያዊ መብቶች ሊነጥቅ አይገባም ሲል ማሳሰቡን፣ የጎጎት ለጉራጌ አንድነትና ፍትህ ፓርቲ በምርጫ ቅስቀሳ ላይ ስልታዊ የሆኑ የምርጫ ህግ ጥሰቶች ካልታረሙ ከምርጫው ራሱን ለማግለል እንደሚገደድ ማሳወቁ፣ የኢትዮጵያ መከላከያ ሰራዊት በሰሜን ኢትዮጵያ ወታደራዊ እርምጃ ሊወስድ የሚችልበት ድል መኖሩ ፍንጭ መስጠቱን፣ በትግራይ ስላለው የጦርነት ድባብና የባለሙያ አስተያየት የተሰኙ ርዕሰ ጉዳዮች ይዳሰሳሉ። ሳምንታዊ ማህደረ ዜናም በዩናይትድ ስቴትስና ኢራቅ ውዝግብ ላይ ያተኩራል። የስፖርት ዘገባም ሰዓቱን ጠብቆ ይቀርባል። አሁን የዓለም ዜና ነው የሚቀርበው። ሸዋ እየለቀሰ ነው።
0: የዲደብሊው ዜና
2: እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ መገናኛ ብዙሃን ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በሆነበት አመጽና ዛቻን በመጋፈጥ የኢትዮጵያ ተቃዋሚ ፓርቲዎች ግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ እንደሚሳተፉ ተዘገበ። በምርጫው ገዢው ብልጽግና ፓርቲ ከ547 የምርጫ ጣቢያዎች በ64ቱ ያለ ተቀናቃኝ እንደሚወዳደር አጃንስ ፍራንስ ፕሬስ አመልክቷል። ዓለም አቀፍ የሰላም ማስከበር ተልእኮ የወታደሮች ቁጥር በመቀነሱ አሳሳቢ ደረጃ ላይ መድረሱን አንድ ጥናት አመለከተ። ኢራን በመካከለኛው ምስራቅ ጦርነቱን ለማስቆም ከአሜሪካ ጋር የምታካሄደው ድርድር መሻሻሎች ቢኖሩትም ስምምነት ላይ ገና አልተደረሰም አለች። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የሚደረገው ስምምነት ወይ ታላቅና ትርጉም ያለው ይሆናል ወይ ደግሞ ስምምነት አይኖርም ብለዋል። ዜናው በዝርዝር። መገናኛ ብዙሃን ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በሆነበት አመጽና ዛቻን በመጋፈጥ የኢትዮጵያ ተቃዋሚ ፓርቲዎች ግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ ይሳተፋሉ ሲል አጃንስ ፍራንስ ፕሬስ ዘገበ። የዜናው ታሮ ያነጋገራቸው የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት የፓርቲያቸው አባላት አካላዊ ጥቃት እንዲሁም የዘፈቀደ ስርዓት መጋፈጣቸውን አመልክተዋል። ገለልተኛ መገናኛ ብዙሃን ጫና እንዳለባቸው የገለጹት የኢህአፓ ዋና ጸሐፊ የዘንድሮው ምርጫ ከምንጊዜውም የከፋ ይሆናል ማለታቸውን የዜናው ታሩ ጠቅሷል። በክልል ደረጃ ያሉ የተቃዋሚ ፓርቲ አባላትም እንዲሁ በጸጥታ ችግሮች ምክንያት ተንቀሳቅሰው የምርጫ ቅስቀሳ ለማድረግ መቸገራቸው ተመልክቷል። የአማራ ብሔራዊ ንቅናቄ ፓርቲ እጩ የሆኑት ዩሱፍ ኢብራሂም አባላትና ደጋፊዎቻቸው በፋኖ ዛቻና ማስፈራሪያ እንደሚዋከቡ መግለጻቸው ተዘግቧል። የኦሮሞ ፌዴራል ኮንግረስ ኦፌኮ ፕሬዝዳንት መረራ ጉዲና በበኩላቸው በዚህ ሁኔታ ምርጫ ማካሄድ ለዓለም አቀፉ ማህበረሰብ መንግስት በየአምስት ዓመቱ የሚመረጥ መሆኑን ለማሳየት የታሰበ ስርዓት ነው ማለታቸው ተጠቅሷል። ዋሽንግተን የሚገኘው የአፍሪቃ ስልታዊ ጥናት ማዕከል ተመራማሪ ጆሴፍ ሲግል እንደሚሉት ደግሞ ስሙ በመታወቁ በድርጅታዊ መዋቅሩና ከሌሎች ፓርቲዎች የተሻለ ሀብት ስላለው ገዢው ፓርቲ ከፍተኛ የድምጽ ብልጫ ሊያገኝ ይችላል። በዚህ መሰረትም ሂደቱ ግልጽና ተአማኒ ይመስላልም ባይ ናቸው። የዜናው ታሩ ወደ 130 ሚሊዮን ህዝብ ባለባት ኢትዮጵያ ደርግ ከስልጣን ከተወገደበት ጊዜ አንስቶ በተካሄዱ ምርጫዎች ገዢ ፓርቲ አብዛኛውን መቀመጫ ማሸነፉን አስታውሶ በሀገሪቱ ነጻና ፍትሃዊ ምርጫ ተካሂዶ እንደማያውቅ ገልጿል። በዘንድሮ ምርጫም ገዢው ብልጽግና ፓርቲ ከ547 የምርጫ ጣቢያዎች በ64ቱ ያለ ተቀናቃኝ እንደሚወዳደር አመልክቷል። የጎጎት ለጉራጌ አንድነትና ፍትህ ፓርቲ በምርጫ ቅስቀሳ ላይ ስልታዊ የሆኑ የምርጫ ህግ ጥሰቶች እየተፈጸሙብኝ ነው ሲል አመለከተ። ፓርቲው እጩዎችንና ቅስቀሳዎችን ማስፈራራት፣ የምርጫ ቅስቀሳ ባነሮችን መቅደድና ደጋፊዎችን ከፓርቲው ጋር እንዳይገናኙ የማድረግ ድርጊት እየተፈጸመብኝ ነው ብሏል። ጎጎት ፓርቲ አሁን በሚወዳደርባቸው 4 ክልሎች የምረጡኝ ቅስቀሳ በማድረግ ላይ እንደሚገኝ ለዶቼ ቬለ የገለጹት የፓርቲው የማዕከላዊ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ወልዴ ብርሃኑ ይደረግብናል ባሉት ጫና ምክንያት ፖሊሲያችንን ማሳየትና ማስረዳት አልቻልንም ይላሉ።
3: የኛ ፖሊሲ በሚገባ ማስረዳትና ማሳየት አልቻልንም። ወደ መሬት ወርደን ስንቀሳቀስ ታርጋ በሌላቸው መኪናዎችና ሞተሮች ከኋላችንና ከፊታችን እየተከተሉ በማናቃቸው ሰዎች፣ አዲስ በሆኑ ሰዎች ማስፈራራትና ዛቻ ይደርስብናል። የሰቀልናቸው ባነሮች ሄደው እየሰበሰቡ ባነሮችን እያወረዱ የምርጫ ምልክታችን ላይ በለጠፍናቸው ኤሪያዎች ላይ ላዩ ላይ ወይ ደግሞ ቀደውት የእነሱን ምርጫ ምልክት ይለጥፋሉ። እዛ ላይ አብዛኛውን ከኛ የምንጠቀምባቸው ቁሳቁሶች ወይ ደግሞ ለምርጫው ያገለግላሉ ያልናቸውን ቁሳቁሶች የማውደምና የመለቃቀም ስራ ነው እየሰሩ ያሉት። ሌሎች መኪናዎች ራሱ እንዳንከራይ ጫናዎች ያደርጉብናል። መኪናዎች እየፈሩ ከኛ ጋር መስራት እንዳይችሉ አይነት ነገር ሆኖ ነው። አንድ መኪና እንኳን በስነስርዓት ማግኘት እንዳንችል ስልታዊ የሆነ አፈና ነው እያደረጉብን ያለ።
2: ከጎጎት ፓርቲ ቅሬታ እንደደረሰው ያረጋገጠው የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የማዕከላዊ ኢትዮጵያ ክልል መንግስት ቅሬታውን አጣርቶ ምላሽ እንዲሰጥ አሳስቧል። ፓርቲው ደረሰብኝ ያለውን አስመልክቶ ባወጣው መግለጫ እየተፈጸመብኝ ነው ያላቸው እንቅስቃሴዎችን የሚያሰናክሉ ድርጊቶች በአስቸኳይ ካልታረሙ ራሱን ከምርጫው ለማግለል እገደዳለሁ ብሏል። ኢራን የመካከለኛው ምስራቅን ጦርነት ለማስቆም ከዩናይትድ ስቴትስ ጋር የምታደርገው ድርድር መሻሻሎች ቢኖሩትም ስምምነት ላይ ገና እንዳልተደረሰ ዛሬ አስታወቀች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የሚደረገው ስምምነት ወይ ታላቅና ትርጉም ያለው ይሆናል ወይ ደግሞ ስምምነት አይኖርም ሲሉ ትሩዝ በተሰኘው ማህበራዊ መገናኛ ገጻቸው ጽፈዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ዛሬ ለጋዜጠኞች በሰጡት መግለጫ ሀገራቸው ራሷን ለመከላከል የምታስቀምጠው አማራጭ የላትም ነው ያሉት። ኢራን ራሷን ለመከላከል የምትወስነው አማራጭ አይኖርም። እሳትን በአንድ አገር ወይም አካባቢ ብቻ መገደብ አይቻልም። እሳቱን ከለኮስክ ያ እሳት ወደ ሌሎች አካባቢዎችም እንደሚዛመት መጠበቅ ይኖርብሃል። በዚህ ደረጃ በምንም መንገድ ስለ ኒውክሌር ጉዳይ በዝርዝር አንወያይም። 14ቱ የመግባቢያ ሰነድ ነጥቦች የሚያተኩሩት ጦርነቱን ማቆም ላይ ነው። ያ እውን ከሆነ በ60 ቀናት ጊዜ ውስጥ ከኒውክሌር ጋር የተያዙ ጉዳዮች መነጋገሪያ ይሆናሉ። በአንጻሩ ትራምፕ የዴሞክራት ፓርቲ አባላትም በስም እየጠቀሱ በተቹበት የማህበራዊ መገናኛ መልእክታቸው የከሰረ ያሉት የባራክ ኦባማ አስተዳደር የኢራንን የኒውክሌር መርሃ ግብር በሚመለከት የፈጸመውን ስህተት ያሉትን ውል እሳቸው እንደማይደግሙ ይፋ አድርገዋል። የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። ዓለም አቀፍ የሰላም ማስከበር ተልእኮ በወታደሮች ቁጥር መቀነስ ምክንያት አሳሳቢ ደረጃ ላይ መድረሱን ተመራማሪዎች አመለከቱ። ምክንያቱ ደግሞ የገንዘብ ድጋፍ ችግርና የጂኦፖለቲካዊ አለመረጋጋት መሆኑን አስታውቀዋል። በስቶክሆልም ዓለም አቀፍ የሰላም ምርምር ተቋም በዛሬው ዕለት ይፋ የተደረገው መግለጫ ባለፉት 25 ዓመታት በተባበሩት መንግስታት ድርጅትና በሌሎች ተመሳሳይ ተልእኮዎች ስር የተሰማሩ የሰላም አስከባሪዎች ቁጥር በያዝነው ጎርጎሮሳዊ ዓመት በጣም መቀነሱን ገልጿል። እንደ ዘገባው በአሁኑ ወቅት በ34 ሀገራት ወይም ግዛቶች 589 ዓለም አቀፍ የሰላም ማስከበር ተልእኮች ይገኛሉ። ባለፈው ጎርጎሮሳዊ ዓመት 2024 ግን የሰላም አስከባሪ ኃይል የተሰማራው በ37 ሀገራት ወይም አካባቢዎች እንደነበር ተገልጿል። ባለም አቀፍ ደረጃ የሰላም አስከባሪ የሚሰማራው ኃይል በዚህ መልኩ እየቀነሰ ከሄደ ዘርፈ ብዙ የግጭት ማስወገጃ የጋራ ስልቶች እየተዳከሙ እንደሚሄዱ ማሳያ መሆኑን የጥናት አቅራቢዎች አሳስበዋል። አብዛኛው ሰላም አስከባሪ ኃይል ከ10 ሀገራት እንደሚዋጣ በጥናቱ ተገልጿል። ግንባር ቀደም ከሚባሉት ሰላም አስከባሪ ኃይል አዋጪ ሀገራት መካከለም ሩዋንዳ፣ ኢትዮጵያ፣ ቡሩንዲ፣ ኬንያ፣ ፓኪስታን እና ኢንዶኔዥያ ተጠቅሰዋል። በጃፓን ዋና ከተማ ቶኪዮ የገበያ ስፍራ ባንድ ቅንጡ መደብር አቅራቢያ ማንነቱ ያልታወቀ ሰው በረጨው ንጥረ ነገር ምክንያት 26 ሰዎች ለጉሮሮ ህመም መዳረጋቸው ተገለጸ። የቶኪዮ የእሳት አደጋ መከላከያ ክፍል እንዳመለከተው ከታመሙት ሰዎች አንዱ ሲቀር ሁሉም ወደ ሐኪም ቤት ተወስደዋል። ሰዎቹ በመደብሩ አቅራቢያ ሲደርሱ ተመሳሳይ የጉሮሮ ህመም እንዳጋጠማቸው የተገለጸ ሲሆን ፖሊስ የንጥረ ነገሩ ምንነት እያጣራ መሆኑ ተመልክቷል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። መገናኛ ብዙሃን ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በሆነበት አመጽና ዛቻን በመጋፈጥ የኢትዮጵያ ተቃዋሚ ፓርቲዎች ግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ እንደሚሳተፉ ተዘገበ። በምርጫው ገዢው ብልጽግና ፓርቲ ከ547 የምርጫ ጣቢያዎች በ64ቱ ያለ ተቀናቃኝ እንደሚወዳደር አጃንስ ፍራንስ ፕረስ አመልክቷል። ዓለም አቀፍ የሰላም ማስከበር ተልእኮ የወታደሮች ቁጥር በመቀነሱ አሳሳቢ ደረጃ ላይ መድረሱን አንድ ጥናት አመለከተ። ኢራን በመካከለኛው ምስራቅ ጦርነቱን ለማስቆም ከአሜሪካ ጋር የምታደርገው ድርድር መሻሻሎች ቢኖሩትም ስምምነት ላይ ገና አልተደረሰም አለች። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የሚደረገው ስምምነት ወይ ታላቅና ትርጉም ያለው ይሆናል ወይ ደግሞ ስምምነት አይኖርም ብለዋል። ዜናው አበቃ።
1: ለዓለም ዜናው ሽዋዬ ለገሰና መሰግናለሁ። አሁን በቀጥታ ወደ ዜና መጽሔታችን እንሻገራለን።
0: የዜና መጽሔት
1: ቀዳሚው መጽሔት የዜናችን ከአዲስ አበባ ይደረሰን ነው። የፌዴራል ጠቅላይ ፍርድ ቤት የምርጫ ቦርድ ችሎት ብሔራዊ ምርጫ ቦርድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በምህጻሩ ኢሴድረፓ 309 እጩዎችን ከውድድር ውጪ ያደረገበትን ውሳኔ አጸና። ቦርዱ ፓርቲው አመራሮች መካከል የተፈጠረውን አለመግባባት ለመፍታት የተደረገው ጥረት ባለመሳካቱ በኢሴድረፓ ለህዝብ ይፋ ተደርገው የነበሩ እጩዎች ምርጫ ላይ እንዳይሳተፉና ከውድድሩ ውጪ መደረጋቸውን አስቀድሞ ገልጿል። ምርጫ ቦርድ የዜጎችን መሰረታዊ የሰብአዊና ዲሞክራሲያዊ መብቶች ሊነጥቅ አይገባም ያለው በፓርቲው ምክትል ሊቀመንበር የሚመራው ቡድን ዛሬ ባወጣው መግለጫ የምርጫው ሂደት ቆሞ ከእጩ ምዝገባ ጀምሮ የተፈጸሙ ያላቸው የህግ ጥሰቶች ታርመው ሐቀኛና ተአማኒ ምርጫ እንዲከናወን ጠይቋል። ሰለሞን ሙጬ።
4: በፓርቲው ምክትል ሊቀመንበር ዶክተር ራሄል ባፌ የሚመራው ኢሶዴፓ ለ7ኛው ጠቅላላ ምርጫ ተወዳዳሪ ሆነው ተመዝግበው የቀረቡ 309 እጩዎችን ለህዝብ ይፋ ቢያደርግም በእጩዎች ላይ በእናቱ አጫሙ ቦቄ በኩል ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ በመቅረቡና ፓርቲውን ወክለው የሚወዳደሩ እጩዎች በህግ አግባብ ሊስተናገዱ ይገባል በሚል የኢትዮጵያ ብሔራዊ ምርጫ ቦርድ በመወሰኑ እጩዎቹ ከውድድር ውጪ መደረጋቸውን ቀደም ብሎ አስታውቋል። ጉዳዩ በፍርድ ቤት ሲታይ መቆየቱን ለዶች በለገለጹት ዶክተር ራሄል ፍርድ ቤት ይህንኑ የቦርዱን ውሳኔ ማጽናቱን ነግረውናል። ውሳኔውም የፓርቲውን ህልውና ብቻ ሳይሆን ሀገሪቱ የጀመረችውን የዲሞክራሲ ግንባታ ሂደት በእጅጉ የሚፈታተን ነው ብለውታል። በእናቱ አጫሙ ቦቄ በኩል ቀርበው የነበሩ የተባሉ እጩዎችም በፍርድ ቤት ተቀባይነት ባለማግኘታቸው ፓርቲው ከቀናት በኋላ በሚደረገው ጠቅላላ ምርጫ አይሳተፍም።
5: የሰበር ፋይናል ይግባኙ ያለ ስልጣኑ ከፍተኛ ፍርድ ቤት የወሰነው ነው ያጸደቀው። ስልጣን የለውም በቃ ያን የማየትና የመወሰን ከፍተኛ ፍርድ ቤቱ። እኛ ሰበር ላይ የህግ ጥሰት ስለሆነ የሚታየው ስልጣን የሌለው ፍርድ ቤት ያየው ነገር እንዲሻር ነው ያቀረብ ነው እና አውቶማቲክ ነው ይሄ። ግን ያው ፖለቲካል ዲሲሽን የሆነበት ምንድን ነው፣ ምርጫ ቦርድ ኦልሬዲ የእጩ መወዳደሪያው ፕሪንት ተደርጎ ስለመጣ ተመልሶ ፕሪንት ማድረግ ብዙ ገንዘብ ነው አይቻልም እና በዚህ መልክ አትዩላቸው አይነት የፖለቲካ ጣልቃ ገብነት ስላለ ነው በቃ እያዩ ከቆዩ በኋላ አላየንም ብለው ወደኋላ ሄደው ይጻፉ።
4: ምርጫ ቦርድ በፓርቲዎች የውስጥ ጉዳይ ጣልቃ በመግባትና ስልጣኑን ያለ አግባብ በመጠቀም ከምርጫ ጋር ምንም ግንኙነት የሌላቸውን የአስተዳደራዊ ጉዳዮች ምክንያት በማድረግ የዜጎች መሰረታዊ የሰብአዊና ዲሞክራሲያዊ መብቶችን ሊነጥቅ አይገባም ያለው ኢሶዴፓ የምርጫው አጠቃላይ ሂደት ቆሞ ከእጩ ምዝገባ ጀምሮ የተፈጸሙ ያላቸው የህግ ጥሰቶችን አርሞ ሀቀኛና ተአማኒ ምርጫ እንዲያከናውን እንጠይቃለን ብሏል። ይህ ምን ማለት ይሆን? ዶክተር ራሄል ይመልሳሉ።
5: አሁን ለግንቦት 24 ምርጫ ሊያካሂዱ መሄዱበት አካሄድ ትክክል አይደለም። ከመነሻው ስህተት ስላለ ከእጩ ምዝገባ መጀመር አለባቸው እንደገና ወደ ኋላ ተመልሶ። ለምን ኢን ሚሊየንስ ኢን ትሪሊየንስ አይሆንም ከሀገር ደህንነት አይበልጥም? ምክንያቱም ምርጫ አገራዊ ነው። ምርጫ የእያንዳንዱን ቤት ይነካል፣ ቤተሰብ ይነካል፣ ገበታ ይነካል። ምርጫ ትግራይን ከሌላው የኢትዮጵያ ሀገር የሚያቀላቅል አብሮ የሚያካትት መሆን አለበት። ስለ ሮጥን ብቻ ምርጫ ሆኖ ታማኒ መሆን አይችልም። ለግንቦት 24 የሚሮጡት ነገር ቆሞ ሀቀኛና ታማኒ ምርጫ እናድርግ እንደ ሀገር ነው የኛ ጥያቄ።
4: ቦርዱ ለችግሩ መፍትሄ ለመስጠት ከሁለቱም ወገኖች ጋር ውይይት ቢያደርግም ውጤት ሊያገኝ እንዳልቻለ ከዚህ በፊት ውሳኔውን ባሳወቀበት መግለጫው ጠቅሷል። ዶክተር ራሄል እንደሚሉት ግን የተወሰኑ ሰዎች ፈጠሩት ባሉት የፓርቲው የውስጥ ውዝግብ መራጩ መቀጣቱ አስቆጭ ነው።
5: ቢያንስ ተአማኒ ምርጫ ከሆነ የሌላውን እምነት እንገዛለን የሚል ሳቤ ነበረን እና በዚህ ልክ መጎዳቱ፣ ሁለተኛ ደግሞ እጩዎቻችን ምንም ባላጠፉት ህገ መንግስታዊ መብታቸውን መቀማታቸው፣ የእጩዎች ልዩ መብት መቀማታቸው፣ ፓርቲዎች ውስጥ ያለው አስተዳደራዊ ችግርና ምርጫ እኮ አይገናኝ። ያንን ምክንያት አድርጎ ቀጥታ ሄዶ የእጩን ህገ መንግስታዊ መብት ልዩ መብት መንጠቅ እኮ የህግ ጥሰት አለው። ያንን ችግር በፓርቲው መተዳደሪያ ደንብ ትፈተዋለ እንጂ የአስር ክልልና የሁለት ከተማ አስተዳደር እጩ ተወዳዳሪዎችን በሙሉ መብታቸውን አትነጥቅም። ህዝቡን አማራጭ አሳት መብታቸውን አትነጥቅም። ይሄ ትክክል አይደለም።
4: ብሔራዊ ምርጫ ቦርድ ኢሶዴፓ ወዳደርበታለሁ ባለባቸው ምርጫ ክልሎች ሌሎች የፖለቲካ ፓርቲዎች እጩዎቻቸውን ያስመዘገቡ በመሆኑ ቦርዱ ከሀገር ውጭ የሚደረገውን የድምፅ መስጫ ወረቀት ህትመት ከዚህ በላይ ሊያዘገይ የሚችል አለመሆኑን ምክንያት ጠቅሶ ፓርቲው አስቀድሞ ያቀረባቸው እጩዎች ምርጫ ላይ እንዳይሳተፉ ከውድድሩ ውጭ ያደረጋቸው መሆኑን መግለጹ ይታወሳል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
1: የጎገት ለጉራጌ አንድነትና ፍትህ ፓርቲ በምርጫ ቅስቀሳ ላይ ስልታዊ የሆኑ የምርጫ ህግ ጥሰቶች እየተፈጸሙብኝ ነው አለ። እጩዎችና ቅስቀሳዎችን ማስፈራራት፣ የምርጫ ቅስቀሳ ባነሮችን መቅደድና ደጋፊዎችን ከፓርቲው ጋር እንዳይገናኙ የማድረግ ድርጊት እየተፈጸመበት እንደሚገኝና ፓርቲው ባወጣው መግለጫ ተክሷል። ፓርቲው አሁን ላይ እየተፈጸመ ይገኛል ያለውን የፓርቲውን እንቅስቃሴ ማሰናከል ድርጊት ባስቸኳይ ካልታረመ ራሱን ከምርጫው ለማግለል እንደሚገደድ በመግለጫው ተክሷል። ከጎገት ፓርቲ ቅሬታ እንደደረሰው ያረጋገጠው የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የማዕከላዊ ኢትዮጵያ ክልላዊ መንግስት ቅሬታውን አጣርቶ ምላሽ እንዲሰጥ ሲል አሳስቧል። ሽዋንግዛው ወቃየው።
6: የጎጎት ለጉራጌ አንድነትና ፍትህ ፓርቲም 82 እጩዎችን ለህዝብ ተወካዮችና ለክልል ምክር ቤት መቀመጫዎች ማቅረቡን በመጥቀስ ነው የቅሬታ መግለጫውን የጀመረው። ፓርቲው ከመነሻው በምርጫው አስቻይ የፖለቲካ ምህዳር ይኖራል የሚል እምነት ባይኖረውም የህዝቡን ድምፅ ለማሰማት በፓርቲው ምክር ቤት ውሳኔ ወደ ምርጫ መግባቱን በመግለጫው ጠቁሟል። አሁን ላይ በሚወዳደርባቸው አራት ክልሎች የምረጡኝ ቅስቀሳ በማድረግ ላይ እንደሚገኝ የፓርቲው የማዕከላዊ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ወልዴ ብርሃኑ ገልጸዋል። ያም ሆኖ በማዕከላዊ ኢትዮጵያ ክልል በሚገኙ በሁለቱ የጉራጌ ዞኖች እያደረገ በሚገኘው የምርጫ ቅስቀሳ ላይ ስልታዊ ሲሉ የጠሩት የምርጫ ህግ ጥሰቶች እየተፈጸመብን ይገኛል ነው ያሉት የህዝብ ግንኙነት ኃላፊው አቶ ወልዴ ብርሃኑ።
3: የእኛን ፖሊሲ በሚገባ ማስረዳትና ማሳየት አልቻለም። ወደ መሬት ወርደን ስንቀሳቀስ ታርጋ በሌላቸው መኪናቸውና ሞተሮች ከኋላችንና ከፊታችን እየተከተሉ በማናቃቸው ሰዎች፣ አዲስ በሆኑ ሰዎች ማስፈራራትና ዛቻ ይደርስብናል። የሰቀልናቸው ባነሮች ሄደው እየሰበሰቡ ባነሮችን እያወረዱ የምርጫ ምልክታችን ላይ በለጠፍናቸው ኤሪያዎች ላይ የነሱ ላዩ ላይ ወይ ደግሞ ቀደውት የነሱን ምርጫ ምልክት ይለጥፋሉ። ዛሬ አብዛኛውም ከኛ የምንጠቀምባቸው ቁሳቁሶች ወይ ደግሞ ለምርጫው ያገለግላሉ ያልናቸውን ቁሳቁሶች የማውደምና የመለቃቀም ስራ ነው እየሰሩ ያሉት። ሌሎች መኪናዎች ራሱ እንዳንከራይ ጫናዎች ያደርጉብናል። መኪናዎች እየፈሩ ከኛ ጋር መስራት እንዳይችሉ አይነት ነገር ሆኖ ነው አንድ መኪና እንኳን በስነስርዓት ማግኘት እንዳንችል ስልታዊ የሆነ አፈና ነው እያደረጉብን ያሉ።
6: በተለይም ፓርቲው ሰፊ ተከታዮች ባሉት በሁለቱ የጉራጌ ዞኖች ላይ የፓርቲው ደጋፊ ባለሀብቶች ከፓርቲው ጋር እንዳይገናኙ ለማድረግ የማስፈራራት ስራዎች ተከናውነውብኛል ያለው ፓርቲው ቅሬታውንም ለኢትዮጵያ ብሔራዊ ምርጫ ቦርድ ማቅረቡን የህዝብ ግንኙነት ኃላፊው ገልጸዋል።
3: አንዳንድ ባለሀብቶች እኛን ለመርዳት በቅርበት እየሰሩ የነበሩ ባለሀብቶች ነበሩ። እነሱም ንግድ ደረጃ ስራቸው ድረስ እየሄዱ ትልልቅ የሆኑ ማስፈራሪያዎችን በማስፈራራታቸው ምክንያት ከኛ ጋር ሊልቁ ቻሉ። እኛ ወደ ሁለቱም የጉራጌ ዞኖች በምንጓዝበት ሰዓት ከኛ ጋር መቆም ሊያሳስር እንደሚችል እዛ አካባቢ ላይ መኖር እንደማይችል አይነት ነገር አድርገው ነው። ከዛ አንጻር ህዝቡ በጣም ፍራቻ ውስጥ ነው ያለው። እስካሁን ድረስ የተከናወኑ ወይ ደግሞ የተፈጸሙ ነገሮችን በማስረጃ እና በደብዳቤ አድርገን አቅርበንለታል። የምርጫ ቦርድ ሂደት ከዚህም በፊት ያቀረብናቸው ነገሮች ነበሩ። ፈጣን ምላሾችን አታገኝም። አብዛኛውም ቢሰጠን ምን አለ ምላሽ አርኪና ፈጣን የሆነ ነገር አይደለም። የኛ ግን በዚህ ያክል ጊዜ እንኳን ነገርናቸው በስትክክል ይህን ማስፈጸም አልቻሉ።
6: ዶቼ ቬለ በፓርቲው ቅሬታ ዙሪያም የኢትዮጵያ ብሔራዊ ምርጫ ቦርድንም ሆነ የማዕከላዊ ኢትዮጵያ ክልል መንግስት የስራ ኃላፊዎችን አግኝቶ ለማነጋገር ጥረት ቢያደርግም ኃላፊዎቹ የስልክ ጥሪ ባለማንሳታቸውና አጭር የጽሑፍ መልእክቶችን ባለመመለሳቸው ምላሻቸውን ማካተት አልተቻለም። ያም ሆኖ ከጎጎት ፓርቲ ቅሬታዎች እንደደረሱት ያረጋገጠው የኢትዮጵያ ብሔራዊ ምርጫ ቦርድ የማዕከላዊ ኢትዮጵያ ክልል መንግስት በፓርቲው የቀረበውን ቅሬታ አጣርቶ ምላሽ እንዲሰጥ ሲል ለፓርቲው በግልባጭ በላከው ደብዳቤ አሳስቧል። ጎጎት ፓርቲ በበኩሉ አሁን ላይ የተፈጸመ ይገኛል ያለው የፓርቲውን እንቅስቃሴ ማሰናከል ድርጊት በአስቸኳይ ካልታረመ ራሱን ከምርጫው ለማግለል የሚገደድ መሆኑን ነው በመግለጫው ያሳሰበው። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
1: ቀጣዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። የኢትዮጵያ መከላከያ ሰራዊት ሰሞኑ ኢትዮጵያ ውስጥ ለሚገኙ የዲፕሎማሲው ማህበረሰብ አባላት በሰጠው ማብራሪያ በሰሜን ኢትዮጵያ የኢትዮጵያን ማዕከላዊ መንግስት ለመውጋት አቅዶ ተደራጀ ያለውን ጽምዶ የተሰኘውን የተለያዩ ኃይላት ጥምረት የኢትዮጵያን ሉዓላዊነት የሚጎዳ ነው ብሎታል። የመከላከያ ሰራዊቱ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዳሉት ጽምዶ በተሰኘው ጥምረት የውጭ ኃይሎች ያሉበትና ጸረ ሉዓላዊነት ሲሉ ገልጸውታል። ጉዳዩ ወታደራዊ እርምጃን እንደሚያስከትልም አስጠንቅቋል። አስተያየታቸውን ለዶቼ ቬለ የሰጡት የዓለም አቀፍ ሕግ ባለሙያ ደግሞ አገራት ሉዓላዊነታቸው ተጥሷል ተብሎ ወደ ወታደራዊ እርምጃ የሚሸጋገረው የሌላ አገር መንግስት በቀጥታም ሆነ በተዘዋዋሪ አንድ ሉዓላዊነት ላይ የሚቃጣ እንቅስቃሴ ከተፈጠረ ነው ብሏል። ስዩም ጌቱ።
7: የኢፌዴሪ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ከሰሞኑ በኢትዮጵያ ውስጥ ለሚገኙ የዲፕሎማሲው ማህበረሰብ ጽምዶ ስለተባለው ስብስብ ማብራሪያ ሰጥተዋል። የአገር ውስጥ መገናኛ ብዙሃን እንደዘገቡት ስለ ስብስቡ ማብራሪያ ሰጥተዋልም።
8: የእነዚህ ስብስቦች እንደ ስብስብ የተለያየ ማንነት ያላቸው ጸረ ኢትዮጵያ ሆኖ አንገቱን ለፈርዖን ቀንበር ሰጥቶ በጫንቃው ላይ የፈርዖን ቀንበር ተሸክሞ የኢትዮጵያን ሰላም አውቃለሁ ብሎ የምትመጣ ግሩፕ ካለች በፈርዖን ማረሻ ሊታረስ የተዘጋጀ ቅንጣትም የኢትዮጵያ መሬት የለችም። አያቷም አባቷም ይታወቃል። ሚዛን መጨፋ ሀሳብ አትሆንም። እንቃቅሉ የኢትዮጵያ ሉዓላዊነት የምትዳፈር ሀሳብ ስለሆነች ተቀማጭነታቸው ኢትዮጵያ ውስጥ የሆኑ ዲፕሎማት ማህበረሰብ ጉዳዩን እንዲያውቁት የማድረግ ስራዎች ተሰርተዋል።
7: ሜጀር ጀነራል ተሾመ በተለይም ከብሔራዊ ቴሌቪዥን ጋር ባደረጉት ቆይታ መከላከያ ሰራዊቱ ወታደራዊ እርምጃን ለመውሰድ ስለሚችልበት ሁኔታም ፍንጭ በሰጡበት አስተያየታቸው
8: የኢትዮጵያ መከላከያ የሴኩሪቲ ስቴክሆልደር ኃላፊነት ስላለብን የማታውቁትን ጉዳይ አይደለም ታክል የምናደርገው፣ ኦልሬዲ የነገርናችሁን ጉዳይ ነው። በእነማን እንደምትጠነሰስ ስንዝር እንቅስቃሴ ቢያደርጉ እንዲያንን ነገር ሲፈጠር ከወዲሁ ምናመክን እንደሆነ ነግረናቸዋል።
7: አንድ ነገር ሉዓላዊ አገር የሚያሰኙ አስተዳደራዊ ግዛት በግዛቲቱ ያሉ ህዝቦችና እነዚያን ህዝብ የሚያስተዳድር መንግስት ተሟልቶ ሲኖር ነው በማለት በጉዳዩ ላይ አስተያየታቸውን የሰጡ ለአመታት በተባበሩት መንግስታት ያገለገሉ የዓለም አቀፍ ህግ ባለሙያ አቶ ባይሳ ዋቆያ የኢትዮጵያ ሉዓላዊነት ተደፍሯል የሚባለውም ከእነዚህ ሶስት ይዘቶች አንዱ እንኳን ከተነካ ነው ብለዋል።
9: ሉዓላዊነቷን ደፍሯል የሚባለው በእነዚህ ሶስት ይዘቶች ላይ በቀጥታም ሆነ በተዘዋዋሪ የሀገሪቷን ሶስት ነገሮች ያቀፈውን አገር ላይ በሀገራዊ ጥቅም ላይ የሆነ ጉዳት ለማድረስ ስነሳ ነው። የሀገሪቷ ዜጎች መንግስትን ስለተገዳደሩ የሉዓላዊነት ጥያቄ አይነሳም። ግን የሀገሪቷ ዜጎች አገልጋይ ሆነው ሀገሪቷን ለመውረር ከተዘጋጁ ያ የውጭ ሀገር ኤሌመንት እዛ ውስጥ መገኘቱ የሀገሪቷ ሉዓላዊነት ተደፈረ ተግባር ይባላል። ጽምዶ ይዘት ከሆነ ለምሳሌ ኒንጃ ሱዳን ምን ያህል እንደተካፈለች፣ ኤርትራ ምን ያህል እንደተካፈለች አላውቅም። በተለይ ቦታውን የሰጠው የሱዳን መንግስት እንደ መንግስት ካልተካፈለበት ተካፋይ የሚሆንበት አመላካች ነገር ከሌለ ቦታውን ስለሰጠ ብቻ በኢትዮጵያ ሉዓላዊነቷ የተቃጣ ነው ማለት ያስቸግራል። ምክንያቱም ብዙ ተቃዋሚ ኃይላት አውሮፓም አሜሪካም ተሰብስቦ በበይነ መረብም ተሰብስቦ እኮ ታላቅ ሰላም ሰልፍን ሁሉ ይጠራሉ። ይሄ ማለት አሜሪካ መንግስት ተሳተፈ ማለት አይቻልም። ለወደፊት ግልጽ ወጥቶ እነዚህም ተቃዋሚ ኃይላትን አሰባስቦ አንድና ኖሮ አስታጥቆ ቀልቦ አይምሮ ከሆነ ኢትዮጵያ መንግስት ይህንን የሉዓላዊነት ጥያቄ ማንሳት ይችላል።
7: መንግስት ስለ ጉዳዩ በሚገባ የሚያውቁት ተቋማት አሉት በማለትም ከመንግስት የሚሰጠው ተጨባጭ ግልጽ ማብራሪያዎች ለዜጎች እንደሚያስፈልጉ በሰጡበት አስተያየታቸው
9: ለምን እንቅስቃሴው አባት አክስቱ ኖረው የሚለውን ነገር አላውቅም። ይህን የሚያውቀው መንግስት ብቻ ነው። በግልጽ እስካልተናገደ ድረስ አንድ እናቅ አንችልም። እና አንዱ በግምት ኦፍኮርስ ኢትዮጵያ ጠላት የላትም ማለት አይደለም። ጠላቶች አሏት። እስከ ታሪክም ድረስ ሊሄድ ይችላሉ። ታሪካዊ ጠላት አላት ሊል ይችላለሁ። እኔ አፌ ሞልቼ መናገር የምችለው ተከታታይ የግብጽ መንግስታት ለኢትዮጵያ ወዳጅ ሆነው አውቁም። የትኞቹ ጠላቶቿ ነው በአሁኑ ሰዓት ጎልተው ወደፊት የመጡት የሚለውን ነገር መናገር አልችልም። በዛ ላይ
7: ኢትዮጵያ በሀገር መከላከያ ተቋም በኩል መሰል በሉዓላዊነት ላይ የተቃጣ እንቅስቃሴ መኖሩን በገለጸችበት በአሁኑ ወቅት በኢትዮጵያ ጠቅላላ ሀገራዊ ምርጫ ሊካሄድ የአንድ ሳምንት እድሜ ብቻ ቀርቶታል። ምናልባት እንቅስቃሴው ተጠባቂውን የሀገሪቱን የምርጫ ሂደት ያውክ ይሆን?
9: አሁን ባለው ሁኔታ የውጭ ኃይል መጥቶ የኢትዮጵያን የምርጫ ሂደት ያሰናክላል የሚለውን ነገር ለመደገፍ ያዳግተኛል። እኔ ዛሬ እብድ መንግስት ያለ አይመስለኝም። ኢትዮጵያን ለመውረር እንደ ወታደር አዘጋጅቶ ኢትዮጵያን የሚወር ኃይል ግብጽ፣ ሱዳን ወይ ኤርትራ፣ ሶማሌም ለዚህ ዝግጁ አይመስለኝም። ሊያደርጉም አይችሉም። በአንጻሩ ግን ኢትዮጵያ ውስጥ ያሉ ተቃዋሚ ኃይላት በተለይ ጠመንጃ ይዞ ጫካ ያሉ ተቃዋሚ ኃይላት ምርጫ ሂደት ላይ ጫና ሊያሳድሩ ይችላል። አደጋ ሊያደርሱ የሚችሉት ምን ያለው የሚለውን ነገር መንግስቱ ነው የሚያውቀው።
7: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ወደ መጨረሻው ዘገባችን ስናልፍ በትግራይ በፕሪቶሪያ ስምምነት መሰረት የተቋቋመው የጊዜያዊ መስተዳድር መፍረስ የፈጠረውን ስጋት በተመለከተ የዓለም አቀፉን የግጭትና ጦርነቶች ተንታኝ ድርጅት ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ምክትል ዳይሬክተር አነጋግሮ የብራስልስ ወኪላችን ገበያው ንጉሴ የላከልን ዘገባ ነው የሚቀርበው፣ እንደሚከተለው ይደመጣል።
10: ከ2013 እስከ 2015 ዓመተ ምህረት በሰሜን ኢትዮጵያ በፌደራል መንግስቱና ህዝባዊ ወያነ ሓርነት ትግራይ ህወሓት መካከል የነበረውን ጦርነት ባስቆመው የፕሪቶሪያ የሰላም ስምምነት መሰረት የተመሰረተው የትግራይ ክልላዊ ጊዜያዊ አስተዳደር ባለፈው ሚያዝያ ወር መጨረሻ ከፈረሰ ወዲህ በአካባቢው የዳግም ጦርነት ስጋት ሰፍኗል። ህዝባዊ ወያነ ሓርነት ትግራይ ከፌደራል መንግስቱ ጋር በማበር ወቅተውኛል፣ የዘር ማጥፋት ወንጀልም ፈጽመውብኛል ከሚላቸው የኤርትራ መንግስትና የፋኖ ኃይሎች ጋር ትብብር መፍጠሩ በሰፊው የተነገረ ነው። ይህ አዲስ የኃይል አሰላለፍና የፖለቲካ ሰጥ አገባ ግን ቀድሞውንም ልዩነቶቻቸውን ለመፍታት ከውይይት ይልቅ ጠመንጃ ማንሳትን የሚመርጡትን የኢትዮጵያን ኃይሎች ወደ ዳግም ጦርነት እንዳያስገባና ህዝቡንም ለተደጋጋሚ ችግር እንዳይዳርግ ብዙዎችን አስግቷል። DW የዓለም አቀፉን የግጭትና ጦርነቶችን ተንታኝ ድርጅት ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ምክትል ዳይሬክተር የሆኑትን ሚስተር ማግነስ ቴይለርን ስለ ሁኔታውና በተለይም የዶክተር ደብረጽዮን ህወሓት የጊዜያዊ መስተዳድሩን ማፍረስ ተከትሎ የተፈጠረውን ስጋት በሚመለከት ከናይሮቢ በስልክ አነጋግሯቸዋል። በቅድሚያ ያቀረበው ጥያቄም በኢትዮጵያ የፌደራል መንግስት አንጻር ህወሓት፣ የኤርትራ መንግስትና ፋኖ አንድነት ፈጥረዋል መባሉን የሚመለከት ነበር። የኤርትራ መንግስት እስከ 2015 ዓ.ም ድረስ ከኢትዮጵያ መንግስት ጎን ሆኖ የተዋጋ ቢሆንም አሁን ግን ከህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ጋር ለመስራት የፈለገ ይመስላል። ግን ግልጽ ያልሆነው ህዝባዊ ወያኔ ሓርነት ትግራይ ከኢትዮጵያ መንግስት ጋር ወደ ጦርነት ቢገባ የኤርትራ ጦር ከጎኑ ይሰለፋል ወይ የሚለው ነው።
11: Whether the Eritreans would offer direct physical support to the TPLF and the TDF.
10: እንደ ሚስተር ማግነስ አስተያየት የኤርትራ መንግስት ትግራይ ውስጥ በመግባት ከህዝባዊ ወያኔ ሓርነት ትግራይ ጋር መሰለፉ የአዲስ አበባውን መንግስት በኤርትራ ላይ ዘመቻ እንዲከፍት ምክንያት ሊሆነው ስለሚችል ፕሬዝዳንት ኢሳያስ በጥንቃቄ የሚያስቡበት ነው የሚሆነው። በአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሳባቸው አካባቢዎች ምክንያት ከፍተኛ ቅራኔ ውስጥ ናቸው የሚባሉት የፋኖና ወያኔ ቡድኖች ዛሬ በፌደራል መንግስቱ አንጻር አንድ ላይ የቆሙ ይመስላሉ የሚሉት ሚስተር ማግነስ የአማራ ፋኖ ኃይሎች የተለያዩ መሆናቸውንና አንዳንዶቹም አወዛጋቢ ቦታዎቹን እንደማያውቋቸውና ትኩረትም እንደማይሰጧቸው ተናግረዋል።
11: So some of the Fano that are not located that close to these disputed areas are not actually that interested.
10: የሱዳን መንግስት ለህዝባዊ ወያኔ ሓርነት ትግራይ የሚሰጠው ርዳታ የሚባለውን ያህልም ባይሆን በሁለቱ መካከለ የቆየ ግንኙነት ያለ መሆኑንና በርካታ የህዝባዊ ወያኔ ሓርነት ትግራይ ኃይሎች በሱዳን እንደሚገኙ የፋኖና የኦሮሞ ነጻነት ግንባር ወይም ኦላ የፖለቲካ ማሳላጫ በመሆን ግን እንደሚረዳ የታወቀ ነው። እንደ ሚስተር ማግነስ አስተያየት የኢራን ጦርነት በአካባቢው አዲስ የኃይል አሰላለፍ እየፈጠረ መሆኑና በአገር ውስጥም በዜጎች ዘንድ ያለው የጦርነት ስሜት ከፍተኛ በመሆኑ ጦርነት የማይኖር ቢመስልም ጦርነቶችን ማስቀረት የሚቻለው ግን መሰረታዊ ምክንያቶችን በመፍታት ብቻ በመሆኑ ያለም አቀፉና አካባቢው ኃይሎች ሁሉም ወገኖች ልዩነቶቻቸውን ከጦርነት በመለስ በውይይትና ድርድር እንዲፈቱ የበኩላቸው ማድረግ እንዳለባቸው ሚስተር ማግነስ ቴይለር ለዲደብሊው በሰጡት አስተያየት አሳስበዋል። ገበያው ንጉሴ ለዲደብሊው ብራስልስ።
1: ውድ አድማጮች የዜና መጽሔታችን በዚሁ አበቃም። ወደ ሳምንታዊ ዝግጅቶቻችን ከማለፋችን በፊት ደግሞ አጭር የሙዚቃ ቆይታ እናደርጋለን።

0: ዩናይትድ ስቴትስ እና ኢራን ከጦርነት ወደ ድርድር ተመልሰዋል። ድርድሩ መግባባት ቢታይበትም ዛቻና ፎከራ ግን አልተለየም። የዛሬ ማህደረ ዜና በዚህ ላይ ያተኩራል። ነጋሽ መሐመድ አጠናቅሮታል።
1: ማህደረ ዜና
2: የዋሽንግተንና የቴህራን ጠላቶች አልተስማሙም ግን ተግባብተዋል ግን ይዛዛታሉ ግን ይደራደራሉ። ግራጋቢ ሂደት አሳካሪ መግለጫ ሂደቱ መነሻም አሳካሪው መግለጫ ማጣቀሻ የጎሉ ምክንያቶቹ መድረሻችን ናቸው። ላፍታም አብራችሁን ቆዩ። የፓኪስታን ጠቅላይ ሚኒስትር መሐመድ ሻህባዝ ሸሪፍና የእስራኤል አቻቸው ቢንያሚን ኔታንያሁ በ2025 በጋ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው ለዩናይትድ ስቴትስ ፕሬዝዳንት ለዶናልድ ትራምፕ ቀደም ከተል ብለው ያቀረቡት ስጦታ ለብዙዎች እንቆቅልሽ ቢሆንም ነገሩን በቅጡ ለሚያውቁ ታዛቢዎች ግን ብዙ አስደናቂ አልነበረም። ታዛቢዎች ያን እንዳሉት ሸሪፍ ሰኔ ማብቂያ ኔታንያሁ ሐምሌ መጀመሪያ ላይ አሜሪካዊውን ቱጃር ፖለቲከኛ ለታላቁ የዓለም የሰላም ሽልማት ኖቤል ማጨታቸውን ሲያስታውቁ ትራምፕን ከማድነቅ ይልቅ ሁለቱም ለየፍላጎታቸው ስኬት ሊጠቀሙባቸው አልመው ነበር። የሁለቱም የሩቅ ለሩቅ የተዘዋዋሪ ጠላት ሀገራት መሪዎች ጥቅም በርግጥ ብዙ ለየቅል ምናልባትም ተቃራኒ ሊሆን ይችላል። ሁለቱ መሪዎች ከትራምፕ ጋር የመሰረቱት ወዳጅነት ወይም በትራምፕ ዘንድ መታመናቸው ግን ለዕለ ሀያሊቱን ሀገር ኢራን ላይ ከጦርነት ለመዶልና ከኢራን ጋር ሰላም ለማውረድ መዋሉን ለማወቅ ዓለም ከስድስት ወራት በላይ ጊዜ መጠበቅ አላስፈለገው። እስራኤልና ዩናይትድ ስቴትስ ድርድር አቋርጠው ሰኔ 2025 ኢራን ላይ የከፈቱት ድብደባ በጣሙን ኢራንን በትንሹ እስራኤልን መጉዳቱ አሜሪካኖችን ማክሰሩ በርግጥ አላከራከረም። ድብደባው በ12ኛ ቀኑ ሲቆም ዓለም አሸናፊና ተሸናፊውን መለየት ቢቸገርም በኔታንያሁ ግፊት ጦር ያዘመቱት ዶናልድ ትራምፕ የኢራንን የኒውክሌር ተቋማት ሙሉ በሙሉ ማውደማቸውን በአደባባይ አስታወቁ።
3: Our objective was the destruction of Iran's
4: ዓለማችን የኢራንን ኒኩሊየር የማበልጸግ ችሎታና ከዓለም አንደኛ ሽብርተኝነትን ደጋፊዋ ኢራን የደቀነችውን የኒኩሊየር ስጋት ማስወገድ ነበር። ድብደባው አንጸባራቂ ወታደራዊ ድል መሆኑን በዚህ ምሽት ለዓለም መመዝገብ ይችላልው። የኢራን ቁልፍ የኒኩሊየር ማብላያ ማዕከላት በጠቅላላና ሙሉ በሙሉ ወድመዋል።
2: ሰውየው በርግጥ አጥፋዋል ወይም ተታለዋል። ዘገባቸውን ያቀረቡት ለዓለም እንደነበረ ግን አልሸሸጉም። የዘገባቸውን ሐሰትነት ያጋለጠም የዓለም ፖለቲከኛ አለመኖሩን ጅዝቁ ከነበረም በርግጥ ሰሚ አላገኘም። የኢራን የኒኩሌር ማብላያ ተቋማት በጠቅላላና ሙሉ በሙሉ ከወደሙ ከ12ቱ ቀናት ድብደባ በኋላ የተደረገው ድርድር ዘንድሮ ከካቲት 28 ጀምሮ እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነት ምክንያት ዛሬም ምናልባትም ለመጪዎቹ ዘመናትም እንዳጠያየቀ ይኖራል። ፕሬዚደንት ዶናልድ ትራምፕ ኢራንን እንዲደበድቡ ለማግባባት እስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 7 ጊዜ ዋሽንግተን ድረስ ተመላልሰው አባብለዋቸዋል። የኢራን አጸፋ የዋሽንግተን የቴል አቪቭና ከማናማ እስከ አቡዳቢ የሚገኙ ደጋፊዎቻቸው ካሰቡት በላይ ሲሆንባቸው ግን ለዋሽንግተን ቴል አቪቭ ምናልባትም ከግድያ ለተረፉት የቴህራን መሪዎች የጎበዝ መውጫ ቀዳዳ ለመክፈት ከባተሉ ብዙ ሀገራት ግንባር ቀደሟና እስካሁን የተሳካላት ፓኪስታን ናት። ዩናይትድ ስቴትስ እና ኢራን በፓኪስታን ሸምጋይነት ባደረጉት ድርድር አውዳሚውን ጦርነት ካቆሙ እነሆ ዛሬ 6 ሳምንት አለፋቸው። ሁለቱ ሀገራት ጦርነቱን ሙሉ በሙሉ ለማቆም በቀጠሉት የሰማበለው ድርድር ከሆነኛ መግባባት ላይ መድረሳቸውን የዩናይትድ ስቴትስ እና የፓኪስታን መሪዎች ባለፈው ቅዳሜ አስታውቀው ነበር። ፕሬዚደንት ዶናልድ ትራምፕ ትሩዝ ሶሻል በሚሉት የማህበራዊ መገናኛ ዘዴያቸው ባሰራጩት መልእክት የሆርሙዝ ሰርጥን መክፈትን ጨምሮ የመጨረሻው ስምምነት ባጭር ጊዜ ይፋ እንደሚሆን አስታውቀውም ነበር። ትራምፕ የድርድሩን ውጤትና የመስተዳድራቸውን አቋም የእስራኤልና የባህረ ሰላጤው አካባቢ ሀገራት መሪዎች መደገፋቸውን አልሸሸጉም። የትራምፕ አጭር ጊዜ የሰዓት የዕለት የሳምንታት ዕድሜ እንዴትነት ሲያነጋግር ግን ህንድን በመጎብኘት ላይ የሚገኙት ውጭ ጉዳይ ሚኒስትራቸው ማርኮ ሮቢዮም ተመሳሳይ ግን ቁርጥ ቀን የሌለው ጊዜ ጠቀሱ።
4: እንዳልኩት ጥሩ ለውጦች አሉ። የተወሰኑ መግባባቶች ተደርገዋል። አሁን ከናንተ ጋር እየተነጋገርኩ እንኳ ስራዎች እየተከናወኑ ነው። ዛሬ ማታ ነገ ወይም በሚቀጥሉት ቀናት የምንለው ነገር ይኖር ይሆናል። ይሁንና ፕሬዝዳንቱ እንዳሉት ይህ ጉዳይ ባንድ ወይም በሌላ መንገድ መፈታት አለበት። ኢራን የኒኩሌር ጦር መሳሪያ ሊኖራት አይችልም። የሆርሙዝ ወሽመጥ ያለምንም ቀረጥ መከፈት አለበት። በጣም የተብላላ ዩራኒየማቸውን ማስረከብ አለባቸው።
2: ቴህራኖችም ከዋሽንግተኖች ጋር መግባባታቸውን አስታውቀዋል። ይሁንና የዋሽንግተን ባለስልጣናት እንዳሉት ከስምምነት ጫፍ ላይ መድረሳቸውን አላረጋገጡም። ኢራኖች እንደሚሉት የሆርሙዝ ወሽመጥ የኢራንና የኦማን ጉዳይ እንጂ ዩናይትድ ስቴትስን የሚመለከት አይደለም። የኒኩሌር ጉዳይም ወደፊት ድርድር እንዲደረግበት ተግባቡ እንጂ አሜሪካኖች እንዳሉት በስካሁኑ ድርድር ስለ ኒኩሌር ስምምነት አልተነሳም። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ዛሬ በአብዛኞቹ ጉዳዮች ላይ ተግባብተናል ማለት ባጭር ጊዜ ስምምነት ይፈረማል ማለት አይደለም ብለዋል። የኒኩሌር ጉዳይም በስካሁኑ ድርድር አልተነሳም እንደ ቃል አቀባዩ።
5: ተማርኩዝ ሙዛኪራት
4: የድርድሩ ትኩረት ጦርነቱን በማቆም ላይ ነው። አሁን ባለንበት ደረጃ ስለ ኒኩሌር ጉዳይ በዝርዝር አንነጋገርም። የሆርሙዝ ወሽመጥ እንዴት መተዳደር እንዳለበትም በዝርዝር አንነጋገርም። ይህ ጉዳይ በባህሩ ጠረፍ አካባቢ ያሉ መንግስታት ጉዳይ ነው።
2: ፕሬዚደንት ዶናልድ ትራምፕ በቅርብ የሚያውቋቸው እንደሚሉት ጥሩ ነጋዴ፣ ጥሩ አሻሻጭ ወይም ደላላ ጥሩ አትራፊም ናቸው። ከዚህ ቀደም በኢራን ላይ የከፈቱት ጦርነት እንደሚቆም ሲያስታውቁ ወይም የኢራንን የዘመነ ዘመናት ስልጣኔን እንደሚያወድሙ በዛቱ ቁጥር የዓለም ሸቀጦች በተለይም የነዳጅ ዘይት ዋጋን ለአጭር ጊዜም ቢሆን ከፍ ዝቅ ማድረግ መቻላቸውን አሳይተውናል። ቅዳሜም የሆርሙዝ ወሽመጥ እንደሚከፈት ለዓለም ነጋዴ እንቁልልጭ በማለታቸው የነዳጅ ዘይት ዋጋም እንዲያሽቆለቁል አድርገዋል። እውነቱ ግን ባጭር ጊዜ በይፋ ይደረጋል ያሉት ስምምነት ቅዳሜም አልነበረም፣ ዛሬም የለም። ወይም አጭር ጊዜም ብያኔው አይታወቅም። በመሐሉ ትናንት በማኅበራዊ መገናኛ ዘዴያቸው ባሰራጩት ሌላ መልእክት ኢራን ካልተስማማች ዩናይትድ ስቴትስ ከኢራን ወደቦች በሚነሱ መርከቦች ላይ የጣለችውን እገዳ እንደማታነሳ ዝተዋል። ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ከህንድ ባስተላለፉት መልእክት የኢራን የኒኩሌር መርሃ ግብር ባንድ ወይም በሌላ መንገድ መፈታት አለበት ሲሉ አንድም በጦርነት ሁለትም በድርድር ማለታቸው እንደሆነ ለማወቅ በርግጥ ተንታኝ አስፈልግም። ኢራን የኒኩሌር መርሃ ግብሯን ለማቆም በ2015 ተስማምታ ነበረ። ስምምነቱን ያፈረሱት የሩቢዮ ያሁን አለቃ ዶናልድ ትራምፕ እንደሆኑ ሩቢዮ ራሳቸው ጠንቅቀው ያውቁታል። በ2018 ከዚያ ወዲህ የኢራንን የኒኩለር መርሃ ግብርን ለመክታት ይደረጉ የነበሩ ድርድሮችን ሁለት ያቋርጠው ሁለቴም ጦርነት የከፈቱት የእስራኤልና የዩናይትድ ስቴትስ መሪዎች መሆናቸውንም ዓለም በግልጽ ያውቀዋል። እነሱም አልካዱትም። በአሁኑ ድርድር ተደራዳሪዎች ተስማሙም አልተስማሙ አሜሪካኖች አሽቀንጥረው ከጣሉት ድርድር ተመልሰው የገቡት አምስት ሳምንታት ባስቆጠረው ጦርነት ኪሳራ እንጂ ትርፍ እንዳላገኙ ስላወቁት መሆኑም ሊያነጋግር አይገባም። ኢራኖችም ለሰሞኑ ለትራምፕ ዛቻና ለሩቢዮ ማስፈራሪያ አጸፋ ለመሰንዘር አልሰነፉም። የኢራን ላዕላይ መሪ የሙጅታባ ኻሚኔይ ከፍተኛ የጦር አማካሪ ጀነራል ሞህሲን ሬዛይ ትናንት እንዳሉት ኢራን የባህር ከበባውን ለመስበርም ሆነ ከዓለም አቀፉ የኒኩሌር ጦር መሳሪያ አጋጅ ውል NPT በእንግሊዘኛ ምህጻሩ ለመውጣት ዝግጁ ናት።
4: የባህር ኃይል እገዳውን እስካሁን ድረስ በትዕግስት ጠብቀናል። እገዳውን እንሰብረዋለን። እዚህ ላይ በጣም ትልቁን ጉዳይ ልንገራችሁ። ምናልባት የNPT ውልን ልናፈርሰው እንችላለን። ማስፈራሪያችሁ ምን ማለት እንደሆነ ይገባችኋል። ከNPT ውል ብንወጣ ምን እንደሚገጥማችሁ ታውቃላችሁ። ስለዚህ ይህንን የጦርነት መንገድ አትከተሉ።
2: ድርድር አቋርጠው ሁለቴም ጦርነት የጫሩት ኃይላት አሁንም በድርድር መግባባት መሃል ጦርነት አይከፍቱም ብሎ ማሰብ በርግጥ ጅልነት ሊሆን ይችላል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የፓኪስታን ጠላት ህንድን ሲጎበኙ የፓኪስታን ጠቅላይ ሚኒስትር መሐመድ ሻህባዝ ሸሪፍ የኢራንም የራሷ የፓኪስታንም ወዳጅ የሆነችውን ቻይናን እየጎበኙ ነው። የሸሪፍ ጉብኝት ኒውዴልሆችን ለመፎካከር ሊሆን ላይሆንም ይችላል። ሸሪፍ እንዳሉት ግን ዋና ዓላማቸው ዛቻና ፉከራ ግራቀኝ የሚያላጋውን የቴህራን ዋሽንግተኖችን ድርድር ለማዳን የቤጂንጎችን ድጋፍ ለመሻትና ለስካሁኑ ድጋፍ ለማመስገን ነው።
4: በመላው ዓለም ሰላም እንዲሰፍን የወትሮው ስራ እንዲቀጥል በጋራ መቆም አለብን ብዬ አስባለሁ። ምክንያቱም ይህ ቀውስ ያወከው አካባቢውን ወይም ነዳጅ ዘይት የምትገዛውን ፓኪስታንን ብቻ ሳይሆን ዓለም አቀፉን ማህበረሰብ በሙሉ ነው።
2: ጦርነቱ ሸሪፍ እንዳሉት መላው ዓለምን አመሰቃቅሎታል። ሁነኛ መፍትሄ ይገኝለት ይሆን ነው ያሁኑ ጥያቄ። ለስካሁኑ ቀውስስ በርግጥ ተጠያቂው ማን ነው? ነጋሽ መሐመድ ነኝ። ቸር ያሰማን።
0: ለዝግጅቱ ነጋሽ መሐመድን አመሰግናለሁ። ቀጣዩ ሳምንታዊ ዝግጅት ስፖርት ነው። ሃና ድምስ ያጠናቅራለች።
6: ስፖርት እንስተሊን ደምሰንብታችኋል። የሳምንቱን ዋና ዋና የስፖርት ዘገባ ይዘን ቀርበናል። አብራችሁን ቆዩ። በቅድሚያ አትሌቲክስ። በዚህ ሳምንት መጨረሻ ኢትዮጵያውያንና የምስራቅ አፍሪካ አትሌቶች ደምቀው ያሉበት የተለያዩ የአትሌቲክስ ውድድሮች ተካሂደዋል። የኬፕ ታውን ማራቶን የኢትዮጵያን ድርብድልና የኪፕቾጊ አዲስ ታሪክ የተሰራበት ነበር። ትላንት እሁድ በደቡብ አፍሪካ በተካሄደው የሳንላም ኬፕ ታውን ማራቶን ኢትዮጵያውያን አትሌቶች በወንዶችም በሴቶችም አንደኛ በመውጣት ድርብድል አስመዝግበውበታል። በወንዶች ድርብድል መሐመድ ኢሳ አዲስ ሪከርድ አስመዝግቧል። ባለፈው ወር የቦስተን ማራቶንን አቋርጦ የወጣው አትሌት መሐመድ ኢሳ ድንቅ ማጋገም በማሳየት ውድድሩን በ2 ሰዓት ከ04 ደቂቃ ከ55 ሰከንድ በሆነ ጊዜ አሸንፏል። ይህ ሰዓት የቀድሞውን የቦታ ሪከርድ በ3 ደቂቃ ማሻሻል የቻለ አዲስ የአፍሪካ ምድር ሪከርድ ሆኖ ተመዝግቧል። ሌላው ኢትዮጵያዊ አትሌት ይሁነኛ ዳነ በ4 ሰከንድ ብቻ ዘግይቶ ሁለተኛ ሲወጣ ኬንያዊው ካሊፕሱ ሉሞይ 3ኛ ሆኗል። ይህ ድል ለመሐመድ ኢሳ በታሪኩ የመጀመሪያው የማራቶን ውድድሩና ድሉ ነው።
7: It's a Sanlam Cape Town Marathon and he will do so in record-breaking time. Mohamed Issa of Ethiopia wins the Cape Town Marathon in 2026 in record-breaking time. A sensational win. The man coming in second, Adani, breaks a record as well. And no doubt third place will do so as well as Ulumwai will take third place. But Issa, your champion in 2026.
8: The new...
6: በሴቶች ውድድር ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ በመቆጣጠር ሙሉ በሙሉ አሸንፈዋል። የበርሊን ማራቶን ሁለተኛ የወጣችው አትሌት ደራራ ዲዳ ውድድሩን በ2 ሰዓት ከ23 ደቂቃ ከ18 ሰከንድ በመጨረስ በአንደኝነት አጠናቃለች። መስታወት ፍቅር በ27 ሰከንድ ዘግይታ ሁለተኛ ስትሆን፣ ዋጋንሽ መካሻ ሶስተኛ ደረጃን ይዛ አጠናቃለች። ሌላው የዩጂንግ ዳይመንድ ሊግ ውድድር የዓለምን ትኩረት ከሳቡት የአትሌቲክስ ውድድሮች መካከል አንዱ ነበር። በወንዶች 5000 ሜትር በተደረገው ተጠባቂ የአትሌቲክስ ውድድር የኢትዮጵያን አትሌቶች ልዩ ፉክክር አድርገዋል። ውድድሩን በበላይነት ለመጨረስ በተደረገው አስገራሚ ጨራረስ ፍጥነት የኦሎምፒክና የዓለም ሻምፒዮና አሸናፊዎቹ በ2026 በቻይና ሸሚያን ከተማ በተደረገው የዳይመንድ ሊግ አዲሱ ይሁኔ ከጀርመናዊው የረጅም ርቀት አትሌት ጋር ግብግብ ገጥሞ 12 ደቂቃ ከ57.32 በመግባት ቀዳሚ ሆኖ ሲያሸንፍ፣ ተምዘግዛጊው ጀርመናዊው አትሌት መሐመድ አብዱላሂ 12 ደቂቃ ከ57.90 በመግባት ሁለተኛ ሆኖ ጨርሷል። በመጨረሻዎቹ ርቀቶች የተቀደመው አትሌት ቢኒያም ማሃሪ 12 ደቂቃ ከ58.51 በመግባት ውድድሩን ሶስተኛ ሆኖ አጠናቋል።
7: Can he make it 2 out of 2 here? Mohamed Abdullahi, his visit to China in this May period, the early season, and a kick away there for Mahari down the home straight. Brilliant running. And it's Yehoun indeed who hits the front and crosses the line in the lead. 12.57. It is a meeting record by just a couple of seconds, but it promised so much that race.
6: በሴቶች 1500 ሜትር ርቀት ውድድር አትሌት ብርቄ ኃይሉም በአውስትራሊያዋ አትሌት ተቀድማ ሁለተኛ ደረጃን ይዛ ስታጠናቅቅ፣ አትሌት ብርቄ ባሳለፍነው ሳምንት የሸንጋይ ዳይመንድ ሊግ ውድድር ማሸነፏ ይታወሳል። ከስታዲየም ውጪ ባሉ ውድድሮች ደግሞ በሳምንቱ መጨረሻ በተለያዩ የኢሲያ ከተሞች የተካሄዱ የማራቶን የጎዳና ላይ ሩጫዎች ኢትዮጵያውያን አትሌቶች ከአንደኛ እስከ አራተኛ ያለውን ደረጃ በመቆጣጠር የተለመደ የበላይነታቸውን አስጠብቀዋል። ትላንት በቻይና ከተማ በተደረገው የማራቶን ውድድር ገርባ ዲባባ፣ ሀፍቱ ተክሉ፣ መኳንንት አየነውና መላኩ በላቸው ከአንድ እስከ አራተኛ ደረጃ ተከታትለው በመግባት አሸናፊ ሆነዋል። በሴቶች አትሌት ሄቨን ኃይሉ ቀዳሚ ስትሆን፣ አትሌት መዲና ደሚ ለጥቂት በቻይናዊቱ አትሌት ተቀድማ ሶስተኛ በመውጣት የቻይና ላንዛ ማራቶን አጠናቀዋል። በተመሳሳይ ትላንት በፔሩ በተደረገ የሊማ ማራቶን ውድድር በሴቶች ኢትዮጵያዊቱ አትሌት አበራሽ ፈይሳ ቀዳሚ ስትሆን፣ በወንዶች በተደረገ ውድድር ደግሞ ኬንያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አጠናቀዋል። ድራማዊው የእንግሊዝ ፕሪምየር ሊግ ትላንት ምሽት የአርሰናል ዘውድ መጫን፣ የዌስትሃም መውረድና የስንብት እንባዎችን አስተናግዶ ተጠናቋል።
7: He's come under fire at times.
6: በ2025-26 እንደ አውሮፓውያን አቆጣጠር የውድድር ዘመን ትላንት በተመሳሳይ ሰዓት በተደረጉ 10 ጨዋታዎች ሲጠናቀቅ የደቂቃዎች ልዩነት የደስታና የእንባ ትዕይንት የመጨረሻ የጨዋታው ሳምንት ምልክቶች ነበሩ። የውድድሩ ዓመቱ ማጠቃለያ በርካታ ክስተቶችንና አስደናቂ ታሪኮችንም አስመዝግቧል። ምንም እንኳን የውድድሩ ሻምፒዮን አስቀድሞ የታወቀበት ቢሆንም የ38ኛው ሳምንት ጨዋታዎች ለመውረድና ለመሰንበት በሚደረጉ ወሳኝ ጨዋታዎች ምክንያት በጉጉት የሚጠበቅ ነበር። የሚካኤል አርቴታ አርሰናል ድንቅ የውድድር ዘመኑን በድል አጠናቋል። ክሪስታል ፓላስን 2-1 በሆነ ውጤት ያሸነፈው አርሰናል በ58 ነጥብ ሊጉን በመሪነት በመጨረስ ከ22 ዓመት ረጅም ጥበቃ በኋላ የፕሪሚየር ሊጉን ዋንጫ ማንሳቱን በይፋ አረጋግጧል። በጨዋታው ላይ ጋብሪኤል ጄሱስና ኖኒ ማድዌኬ ለአርሰናል የድል ግቦችን አስቆጥረዋል። የመጨረሻው ቀን ትልቁ ድራማ የተመዘገበው ከሊጉ ላለመውረድ በሚደረግ ትግል ላይ ነበር። ቶትናም ሆትስፐር ኤቨርተንን 1-0 በሆነ ውጤት በጃኦ ፖልሂኛ ጎል በማሸነፍና በመጨረሻው ማጠቃለያ ላይ በረኛው አንቶኒ ኪኒስኪ አስገራሚ ኳስ በማዳኑ ኮራጅ ቀጠና በ2 ነጥብ ርቆ በሊጉ መቆየቱን አረጋግጧል። በሌላ በኩል ዌስትሃም ዩናይትድ ሊድስ ዩናይትድን 3-0 ቢያሸንፍም የቶትንሃም ማሸነፍ ሳይረዳው ቀርቶ ወደ ሻምፒዮንስሺፕ መውረዱ ተረጋግጧል። ዌስትሃም ማሸነፉን ተከትሎ የስታዲየሙ ደጋፊዎች የቶትንሃምን ጨዋታ በጭንቅ ሲከታተሉ የነበረ ቢሆንም ፍጻሜው ግን የዌስትሃምን ወደ ታች መውረድ አላስቀረውም። ይህ የጨዋታ ሳምንት በእንግሊዝ እግር ኳስ ውስጥ ትልቅ አሻራ ያሳረፉ ታላላቅ ስሞች የተሰናበቱበት ስሜታዊ ቀን ጭምር ነበር። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላና የሊቨርፑል ኮከብ ተጫዋች ግብጻዊው መሐመድ ሳላህ በታሪክ ውስጥ በጉልህ የሚጠቀሰውን የፕሪሚየር ሊግ ቆይታቸውን ትላንት በይፋ ተሰናብተዋል።
8: In your 10 years here, you have made all of our dreams come true. There is no words that we can use.
6: እንግሊዝ ፕሪሚየር ሊግ ሲጠናቀቅ ሻምፒዮኑ አርሰናል በ58 ነጥብ ሊጉን ሲያጠናቅቅ፣ ማንቸስተር ሲቲ በ7 ነጥብ ዝቅ ብሎ በ78 ነጥብ ማንቸስተር

0: እና ሜክሲኮ ለሚካሄደው ትልቁ የዓለም ዋንጫ በቂ የዝግጅትና የማገገሚያ ጊዜ እንዲኖራቸው ለማድረግ ሲሆን የ2026-27 አዲሱ የፕሪሚየር ሊግ የውድድር ዘመን ዕጣ ማውጫ ሰኔ 12 ከዓለም ዋንጫ መክፈቻ ቀን ማግስት ይፋ ይደረጋል። ውድድሩም ከዓለም ዋንጫ ማብቂያ በኋላ ነሐሴ 16 ቀን 2018 ይጀመራል። የጀርመን ቡንደስሊጋ የ2025-26 መደበኛው የውድድር ዘመን ባለፈው ሳምንት ቅዳሜ ሙሉ በሙሉ ተጠናቋል። በዚህ ምክንያት በዚህ ሳምንትም ሆነ በቀጣይ ሳምንት መደበኛ የቡንደስሊጋ ጨዋታዎች የሉም። የቡንደስሊጋውን ጨዋታ ቀድሞ ያረጋገጠው ሻምፒዮኑ ባየር ሙኒክ በመጨረሻው ጨዋታ ኮለንን 5-1 በሆነ ሰፊ ውጤት ማሸነፉ፣ ስቱትጋርት እና ኮለን ወደ ሁለተኛው ሊጋ መውረዳቸው ይታወሳል። ቡንደስሊጋው መደበኛ ጨዋታ ቢያልቅም በሊጋው 16ኛ ደረጃን ይዞ ያጠናቀቀው ወልፍስበርግ በቡንደስሊጋው ለመቆየትና ከሁለተኛ ሊግ 3ኛ ደረጃን ይዞ ካጠናቀቀው ፓደርቦርን ጋር ወሳኝ የማጣሪያ ጨዋታ ያደረገ ይገኛል። ባለፈው አመት በወልፍስበርግ ሜዳ የተደረገው ጨዋታ 0-0 በሆነ አቻ ውጤት ተጠናቋል። የመልስ ጨዋታው ዛሬ ምሽት በፓደርቦርን ሜዳ ሆም ዲሎክስ አሬና ይደረጋል። ይህ ጨዋታ በቀጣዩ አመት በዋናው የቡንደስሊጋ ጨዋታ ውስጥ የሚካተተውን የመጨረሻውን ቡድን የሚለይ ይሆናል። አዲሱ የውድድር ዘመን የጀርመን እግር ኳስ ማህበር ይፋ እንዳደረገው ከሆነ በዓለም ዋንጫ ምክንያት የቀጣዩ አመት የሊግ ውድድር ከመደበኛው ጊዜ ትንሽ ዘግየት ብሎ ነሐሴ 22/2018 ይጀመራል ተብሏል። የዓለም ዋንጫ ሊጀምር ከሶስት ሳምንታት ያነሰ ጊዜ ሲቀረው የዓለም እግር ኳስ አፍቃሪዎችን እያነጋገሩ ካሉ ዋና ዋና አጀንዳዎች መካከል የኢራን ቡድን የልምምድ ካምፕ በድንገት ከአሜሪካ ወደ ሜክሲኮ መዛወሩ አንዱ ነው። የኢራን እግር ኳስ ፌዴሬሽን ባቀረበው አስቸኳይ ጥያቄ መሰረት ፊፋ የኢራን እግር ኳስ ቡድን የልምምድ ካምፑን ከአሜሪካ አሪዞና ወደ ሜክሲኮ ቱጂአና እንዲዛወር በሳምንቱ መጨረሻ በይፋ አስታውቋል። ውሳኔው በመካከለኛው ምስራቅ ካለው የፖለቲካ ውጥረትና የአሜሪካ ቪዛ የማግኘት መዘግየትን ለማስወገድ የተደረገ እንደሆነም ተነግሯል። የኢራን ብሔራዊ ቡድን በዓለም ዋንጫ በምድብ ሸ ከቤልጅየም፣ ግብጽና ኒውዚላንድ ጋር የተደለደለ ሲሆን ጨዋታዎቹን በሎስ አንጀለስ ስታዲየም ለማድረግ ከሜክሲኮ ድንበር እየበረረ አሜሪካ እንደሚገባ ተረጋግጧል። የኢራን ብሔራዊ ቡድን በወጣው ድልድል መሰረት የመጀመሪያ ጨዋታውን ከኒውዚላንድ ብሔራዊ ቡድን ጋር የሚያደርግ ይሆናል። የሳምንቱ ዋና ዋና የስፖርት ዘገባዎች እነኚሁ ነበሩ። መልካም ሳምንት።
1: ለዝግጅቱ ሃና ደምሴን አመሰግናለሁ። በቀሩን ደቂቃዎች የማጠቃለያ ዜና ላስደምጣችሁ። መገናኛ ብዙሃን ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በሆነበት አመጽና ዛቻን በመጋፈጥ የኢትዮጵያ ተቃዋሚ ፓርቲዎች ግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ እንደሚሳተፉ ተዘገበ። በምርጫው ገዢው ብልጽግና ፓርቲ ከ547 የምርጫ ጣቢያዎች በ64ቱ ያለ ተቀናቃኝ እንደሚወዳደር አጃንስ ፍራንስ ፕረስ ዘግቧል። ዓለም አቀፍ የሰላም ማስከበር ተልዕኮ ወታደሮች ቁጥር በመቀነሱ አሳሳቢ ደረጃ ላይ መድረሱን አንድ ጥናት አመለከተ። ኢራን በመካከለኛው ምስራቅ ጦርነት ለማቆም ከአሜሪካ ጋር የምታደርገው ድርድር መሻሻሎች ቢኖሩትም ስምምነት ላይ ገና አልተደረሰም አለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የሚደረገው ስምምነት ወይ ታላቅና ትርጉም ያለው ይሆናል ወይ ደግሞ ስምምነት አይኖርም ብለዋል። ውድ አድማጮች እንግዲህ የዛሬው ስርጭታችን በዚሁ አበቃ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ነገ በተመሳሳይ ጊዜ እንደምንገናኝ ተስፋ በማድረግ የምሰናበታችሁ ዮሐንስ ገብረ እግዚአብሔር ነኝ። እስከ ነገ በሰላም እደሩ።